0: ገለል በልና ገለል አርጋቸው አገለል በልና አገለል አርጋቸው ወደ መጡበት ወደ አገራቸው አሻፈረኝ እናልዳኝ ባንአይን በየጉሩ
1: ወጣቸ

ሰርቶ መገኘት ለኛው በቂ በቂ ስራ አያንጋን አንተ ብለው ባለም የሚፈሩት ባንጋብረው ሰርቶ ለኛው ይገስም ያገኙት ባንጋብረው ሰርቶ ለኛው